0: ኣብ ማሕረስ ብማሕረስ ዝናበር ከም መግለፂ ዝረሃዋ ካብ ፀልማት ናብ ብርሃን ተኣትወሉ ስለ ዝኾነ ኩሉ ኩሉ ኣዝዩ ኣገዳሲ እዩ ማለት እዩ።
1: ሕራይ ፅቡቅ ትሳተፍ ነርካ ደኻ ዳሜራ ኣብ ዓዲ
0: እወ ሓቂ ሓይሽ ኣነ ከምዚ ኣብ ሃይማኖት ገለ ጉዱስ ኣይኮንኩን በቲ ሃይማኖት መዳይ ዘይኮነሲ በቲ ያታዊ መዳይ ግን ደስ ብለኒ ብዙሕ ግዜ በይነ ይኸይድ ዝኾነ ናይ ያታ ንኤርትራ ዝምልከት ንባህሊ ዝምልከት ነቲ ሕብረተሰብ ኣብ ናይ መስቀል ኣብ ጥምቀት ብዙሕ ግዜ እኸይድ ክርኢ ኸይድ ሓፈሽኡ ማለት እዩ ከም ሰብ ሕጂ ክሕሱ ኣይደለን እየ ከምዚ ክፅሊ ክሳለን ገለ ኢለ ኣይኮንኩን ብርግፅ እምነት ኣለኒ ግን እቲ ቀንዲ ንዓይ ዘገድሰኒ ግን ምስቲ ስርሐይ ምስቲ ናይ ጋዜጠኝነት ስርሐይ እቲ ያታዊ ሸነኹ እዩ። ስለዚ ብኡ መጠን መስቀል ኣዝዩ ቢቲፉል ወይ ኣዝዩ መሳጢ ብኩሉ ኩሉ ባህታ ዝፈጥረለይ ብፍላይ ከዓ ዳሜራ ፍልይ ዝበለ ካብ ናይ ካልኦት ሕብረተሰባት ባህሊ ብፍሉይነት ዝበዓል ዝደምቕ ከም መለለይ ያታ ናይ ሕብረተሰብ ናይ ኤርትራ ስለዝግለፅ ብዙሕ ግዜ እኸይድ ዕዘብ ርኢ ነይረ ማለት እዩ።
1: ናግረም ኣንቶይ ናይ ብፍላይ ንሓረስቶት ናይ ተስፋ ናይ ብርሃን መሰጋገሪ ገምታት ኢልካ ተወጊርካ ኣላ እሞ ለንዘበን ግን ዋሓዲ ዝናብ እውን ኣሎ ኣብ ኤርትራ ማቴስ ከመይ እዚ ኩነታት ዘጋጥም ከመይ ኮይኑ እንታይ ትብል ኣብዚ ማቴስ ሓረስታይ ተዘይ ሓሪሱ ገደወን ምስ ዝመፅእ ናይ ጥሜት ናይ እክሊ ዋሕዲ እውን ክስዕብ ንቡር እዩ ሞ ከመይ ትገልፆ ነዚ
0: እወ ለንዘበን ናብ ኤርትራ ኣብ ሰፊሕ ክፋል ኢትዮጵያ ኣብ ሱዳን ኣብዚ ቀርን ኣፍሪካ ብሓፈሽኡ ማይ ዳርጋ የለን ንዕዘቦ ከም ዘለና ኣብ ትግራይ ድሮ ናይ ደርቂ ኣዋጅ ኣውዮም ልክዕ ማዕረ ኩናት ሰሪዖም ዝርእዎ ዘለው እዩ ደርቅን ኩናትን ኣጥቂዕና ኣሎ ዝብል ነገር ብተደጋጋሚ ንሰምዖ ዘለና ዩ ትግራይ ኣብ ኤርትራ እውን ከምኡ ዓይነት ተርእዮ እዩ። እዚ ተርእዮ እዚ ምናልባት ትምህርተይ እውን ስለ ዝኾነ ኣነ ናይ ስነ ሕርሻ ስለ ዝተምሃርኩ ፕላንት ሳይንስ ናይ ስነገረ ምስኡ ተኣሳሲሩ ዝረአ እዩ። ኤልኒኖ ዝበሃል እዩ እዚ መፅእ ዘሎ ሽግር እዚ ኤልኒኖ ብክሊማዊ ለውጢ ዝመፅእ ብመልክዕ ውሕጅ ገይሩ ክመፅእ ይኽእል ብመልክዕ ደርቂ ገይሩ ክመፅእ ይኽእል ብዝተፈላለዩ መልክዓት ገይሩ ክመፅእ ይኽእል። ስለዚ ኣብ ኤርትራ ብዙሕ እዋን ብመልክዕ ኤልኒኖ ይመፅእ ኣብቲ ትደልዮ ዘለካ ዘይኮነ ማይ ዝወቅዕ ኣብቲ ዘይትደልዮ ይወቅዕ ምናልባት ሕጅፍቲ ዝዕፀደሉ ወገን ኣብ ወርሒ 10 ወርሒ 11 ክመፅእ ይኽእል እዩ። እዚ ናይ ኤልኒኖ ጉዳይ ማለት እዩ ዘይስሩዕ ክሊማዊ ተርእዮ ተባሂሉ ይጥቀስ። ስለዚ ኣብዚ እዋን እዚ ማይ ከምቲ ዝድለ የለን ናብ ኤርትራ ብኡ መጠን ከዓ ሓረስታይ ብፍላይ እቲ ከባቢ 700,000 ካብ ህዝቢ ኤርትራ ናይ ማይ ፀገም ሃልይዎ እቲ ናይ ኤርትራ ቁጠባ ከዓ ሳብሲስተንስ ፋርሚንግ ዝበሃል ወይ እዚ ናይ ዕንጋሎ ቁጠባ ናይ ዕንጋሎ ምሽዑ ጥራይ ካብ ኢድናብ ኣፍ ስለ ዝኾነ እቲ 700,000 ናይ መስኖ ኣደባብ ሕርሻ ብዙሕ ስለ ዘይተኣታተወ ብኡ መንፅር ክትሪኦ ከለካ ሕጂ ክብድ ዝበለ ግዜ እዩ ህዝብና ኣጋጢሞ ዘሎ ማለት
1: እዩ። ግርም ደርቂ ግን ዓፀቦ ከምፅእ ክእል ደቅን ዓፀቦን ማለት ማይ ሕፅረት ኣነ ሓንቲ ዘረባ ኣላ ኩሉ ሻዕ ዝዝክራ እዚ ሕጂ ናይ ትምህርቲ ሚኒስተር ኮይኑ ዘሎ ዶክተር ብርሃኑ ነጋ ቅድሚ ሕጂ ናብዛ ራድዮ ተዛሪበና ነይረ እየ ኣርባዕተ ዓመት ዘጋጥም ክስተት እዩ እዚ ኣብቲ ከባቢ ኣብ ሱዳን ኣብ ኤርትራ ሶማል ኣብ ኢትዮጵያ ኣብ ስካዕ ታንዛንያ ታሕቲ እዩ ዝኸይድ ኢሉ ሞ ሕፅረት ማይ ከጋጥም ይኽእል እዩ ግን ዓፀቦ ምምፃእ ግን ፖለቲካዊ እዩ ይብል ኣብዚ ሃገራት ዓራብሲ ጥር ዝበል ማይ ብዙሕ ይሃርምኒ ግን እኽሊ ዝጓሓፈሉ ዓዲ እዩ ይበሃል ኢሉ ገሊፅዎ ኣብ ኤርትራ ኣብ ዝነበርኩሉ እዋን ድማ ማዕረ ኢትዮጵያ ደርቂ ማይ ዝናቡ ሓደ ኣጋጢሙ እንከሎ ኣብ ኤርትራ ግን እቲ ዕዳጋ እውን ጥሜት ዓፀበስ ኣይተረኣየን ዕዳጋ እውን ላዕሊ ንታሕትን ኣይመፀን ሕጂ ስለምንታይ ከምዚ ኮይኑ ኢልና ምስሓተትናስ እቲ ኩነታት ምስ ረኣናዮ ኩሉ ቋሪፅና እኽሊ ዓዲግና ህዝብና ኣረጋጊእና ኢሎም ሞኒ ሕጂ እቲ ደርቂ ከጋጠም ይኽእል እዩ ግን እቲ ዓፀበስ ፖለቲካዊ እዩ ዝብል ኣዘራርባ ኣሎ ሞ ኣብዚ እንታይ ርኢት ኣለካ
0: እወ ሕጂ ዓፀቦ ምናልባት ንሰብ ጥራይ ዘይኮነ ንጥሪት እውን የጥቃዕ እንዲዩ ሕጂ እቲ ዓፀቦ ፋሚል ንብሎ ብእንግሊሽ እቲ ናይ መወዳእታ ደረጃ ናይ ደርቂ ሰብ ክወድቀሉ ዝጅምር ብጥሜት ክመተሉ ዝጅምር ጥሪት እውን ክመታሉ ዝጅምራ እዩ መብዛሕትኡ እዋን ብሰንኪ ሳዕርን ማይን ዘይምህላው ዘጋጥም እዩ ስለዚ ኣብ ኤርትራ ንጥሪት ብተዛማዲ ዲጋታት ብብዝሒ ስለ ተሰሪሐ ዘሎ እቲ ዲጋታት ከዓ ዝርግሐ ስለ ዘሎ ማለት ኣብ ዝተፈላለየ ቦታታት ናይ ዝሃገር ስለ ዘሎ ናብኡ እናሳገምካ ዲኻ ገለ ዲኻ ዝዕቆረ ማይ እናፀናሕካ ስለ ክሰትያ ስለ ዝኽእላ ምናልባት ናይ ሳዕሪ ፀገማ ክህልዎ ትኽእል ግን ብሓፈሽቡ ናብ ናይ ምውዳቕን ናብ ናይ ምዕባርን ደረጃ ክበፅሓ ይኽእላ ኣይብልን ኣነ ኣብቲ ናይ ሰብ እውን ከምዚ ኢትዮጵያ ወይ ከምዚ ትግራይ ኣውጆሞ ዘለዉ ናይ ድርቂ ኩነታት ዝተኣወጀ ዝሰማዕናየ የለን እዚ ድማ ነቲ ዘሎ ናይ ማይ ሕፅረት ምቅርራባት ተገይሩ ይህሉ ይኸውን ንብል ኣነ ብውሕዱ ከም መግለፂ ከም ክስታይ ኣይረኣናን ኣለና ብሓፈሽኡ ግን እቲ ፀገማት ናይዚ ኤልኒኖ ግን ኣሎ ማለት እዩ ብሓፈሽኡ ሕፅረት ናይቲ ህዝቢ ድዩ ኣብ ካልእ ድዩ ካልእ ድ ግን እቲ ፀገማት ግን ኦረዲ ኣይከደና ኣሎ ካብ ዓድና እቲ ፅልውኡ ኣሎ
1: እወ እቶም ኣብ ዝበፅሑ ዝብለናን ወይ ኣብኡ ዝነበሩ ዝብለናን እውን ኣብ ካልእ ኤርትራ ብዝተዘማዲ ዳሓኒ ግን ኣስመራ እዩ ኣዝዩ ተሸጊሩ ነይሩ ማይ ማተስ ከቢድ እዋን እዮም ሕሊፎም ዝኽረምቲ ኣብ ናይ ወዲ ጣባ ሓደ ክዛረብ ዝሰምዓኹ ግን ኣብኡ ድሰርሕ ዝነበረ እዩ ሕጂ እቲ መስመር ናይ ማይ ሲ እቲ መንግስቲ ካብ ነዊሒ ጀሚሩ ይቃለሶ ከም ዝነበረን እዚ ናይ ገርገራ ንዓድሃሎ ካብ ዓድሃሎ ከዓ ንማይ ነፍሒ ብማይ ነፍሒ ጌርካ ከዓ ናብ ኤርትራ ንምእታው ዓብ ስራሕ ይስራሕ ከም ዘሎ ሞኒ ኣብ ዝቀረባ እዋን ክፍታሕ እዩ ኢሉ ተዛሪቡ ነይሩ ገሊኦም ከዓ ተፈቲሑ እውን እብሉ እዮም ብዝኾነ እቲ ሽግር ኣሎ ሞ ናብ ካልእ ክንሰግር ሳሚ
0: ኣብዚ ናብዚ ናይ ሽግር ናይ ማይ ሕጂ ምናልባት ሕጂ ኩሉ ግዜ እንታይ ኣሎ መስለካ ፕረዚደንት ኢሳያስ እውን ኣብ ቃል መጠይቅ ከም ዝገልፆ ብዙሕ ዕፅረታት ከም ተሎ ቲ ሃገር ይገልፆ እዩ ብወግዑ ቃል መጠይቃ ትሰምዖ ትኾኑ ኢኹም ማይ የለን ኤሌክትሪክ ድምልቸ የለን ካልእ የለን ካልእ የለን ብዙሕ ግዜ ሲ ደጋጊሙ ይጠቕሶ እንድዩ እ ብዙሕ ዝኾነ ነገር ብዙሕ ንምግላፅ እውን ከሰከፍ ክኽእል የብሉን እቲ ዘጋጠም ዘሎ ናይ ማይ ሕፅረት ብሰንኪ ናይ ባህርያዊ ኩነታት ጥራይ ጌርካ ወይ ከዓ ከምዚ ብዙሕ ይስራሕ ከም ዘሎ ኣብ ኤርትራ ጌርካ ምጥቃስ ምናልባት ጌጋ መረዳእታ ክህቦ ይኽእል ዩነት ሰብ ኣብተን ናይ መንግስታውያን ትካላት ብዙሕ ጉድለታት እውን ኣሎ ማለት ሲ እቲ ናይ ትቦታት ፀገማት ክኸውን ይኽእል እንዲ ግን ኣነ ብወገነ ሕጂ ህዝቢ ናይታ ርእሰ ከተማ ብከምዚ ሕጂ ገጢሞ ዘሎ ፀገም ልዕሊ 800 ዲጋታት ዝሃነፀ ሃገር ብዝኾነ ይኹን ምክንያት ክምኽነ ዘይክእል ፀገም እዩ ስለዚ እቲ ፀገም ግድን ኣይኮንካ ንስኻ ኩሉ ነገር ልዕሊ ዓቕምካ ክኸውን ገሊኡ እውን ዓቕምካ እናኾነ ከሎ ዘይትገብሮ እውን አሎ ማለት እዚ ስለዚ እዚ ታቱን መረዳታ ክህሉ ጽቡቕ እዩ ዝኾነ ሕጂ ምስ ዝግበር ዘሎ ናይ ገዳ ምልዓል ምስ ኣሜሪካ ዝግበር ዘሎ ዲፕሎማስያዊ ዝምድናታት እዚ ሽግራት እዚ ቀልጢፉ ዝፍታሕ ኮይኑ ይስምዓናይ ማለት እዩ
1: ሕራይ ፅቡቅ እዛ ጉዳይ ገዳ ክንልዕላን ዲና ቅድሚ ግን ናብታ ሞያኻ ወ ናብታ ስፖርት ዶ ክንከይድ ተማሉም ስለዝነበረ ስፖርት
0: ኣራይ ኣራይ ኣራይ
1: ከመይ ረኪብካ ሃገራዊ ጋንታ ኤርትራ ከመይ ነይሩ ፀወታ ከም ስፖርታውን ከም ጋዜጠኛን እንታይ ነይርዎም ፀገም ትብል ወይ ማተይ ስምዋሃዶም ከመይ ነይሩ ዓጊብካ ዶ
0: ኣዋ ኣብዘይ ሜዳ ከይዳ ማዕረ ነጥቢ ወፅ ኣሎ ሕጂ ኩሉ ግዜ እንታይ እትመለክዕ እዛ ዓበይ መለክዕ እንታይ ይመስልካ ኣብ ነገራት ኣብ ነገራት ኣብዚ ናይ ፖለቲካ ኹን ኣብ ካልእ እንታይ ይብልዎ መስለካ ዘ ኢንድ ጃስቲፋይስ ዘ ሚንስ ዝብለካ ዘ ኢንድ ጃስቲፋይስ ዘ ሚንስ እንታይ ማለት ይመስለካ ብጀርመን ስጡዑይ ገይረ ሰሚዐዮ ደ ሰማዕ ክዎን ሓደ ጀርመናዊ ዝመሰለለይ ቀደም ኣብ ኤርትራ ከለና ስዝሓስክዋ ኤንዶጉት ኣደስጉት እቲ መወዳእታ እንድሕር ፅቡቅ ኮይኑ ኩሉ ነገር ፅቡቅ እዩ ስለዚ ፅቡቅ ዲኻ ተፃዊትካ ሕማቅ ዲኻ ተፃዊትካ መወዳእቱ እቲ ኣምፂኻዮ ዘለካ ውፅኢት እቲ ዝዓበየ መለክዕ ማለት እዩ ስለዚ ኣብ ኩዕሶ እግሪ ኣብዘይ ዓድኻ ከድካ ማዕረ ምፍልላይ ከም ዓወት ሕስብ ንኣብነት ኤርትራ ምስ ኬንያ ኣብ ኬንያ ከይዳ ሓደ ብሓደ ተፈላለየ ኣላ ብናይ ኩዕሶ እግሪ መረዳእታ ክልተ ብሓደ ስዒራ ኣላ ማለት እዩ ንኣብነት ኬንያ መፅያ እንድሕር ንኤርትራ ተፃዊታ ሞ ዜሮ ብዜሮ እንድሕር ወፅን ኤርትራ ትሓልፍ ኬንያ ከዓ ትተርፍ ማለት እዩ ኤርትራ ያስዕር ስለዚ እቲ ኣብዘይ ዓድኻ ከድካ ጎል ምእታው ኣብዘይ ዓድኻ ከድካ ማዕረ ምፍልላይ ነታ ትበፅሕ ዘለ ሃገር ነታ ትኸይድ ዘለ ሃገር ከንእዳ ከሎ ነታ ኣንጋዲት ሃገር ከዓ ይሃስያ ማለት እዩ ስለዚ በዚ መንፅር ክንሪኦ ከለና ሃገራዊት ጋንታ ኤርትራ ሓደ ብሓደ ምውፃ ፅቡቅ ውፅኢት እዩ ኣብቲ ፀወታ እዛ ሃገራዊት ጋንታ እዚኣ ሕጂ ኣትምስረት ዘላ ግን ከዓ ካብቲ ናይ ምብራቅ ኣፍሪካ ብዝተፈለየ መልክዕ እያ ትምስረት ዘላ ሕጂ ኣነ ሕጂ ከወዳድሪ ኢለይ ኮንኩን ናይ ውሽጢ ሃገርን ናይ ደገን ኢለ ከወዳድሪ ኢለይ ኮንኩን ግን እቲ ኣብዛ ሃገራዊት ጋንታ እዚኣ ዝበዝሑ ብናይ ደገ ተፃወቲ ዝቆመት ሃገራዊት ጋንታ ምስታ ቅድሚ ሕጂ ዝነበረት ሃገራዊት ጋንታ ክወዳድር ከለኹ ግን ኣዝዩ ፍልል ኣለዎ እዛ ጋንታ እዚኣ ኣዝያ ፕሮፌሽናል ሓያል ጋንታ ውፅኢት ክተምፅእ ትኽእል ንኤርትራ እውን ብከምኡ እንድሕር ቀፂላ ንኤርትራ ፅቡቅ ስም ክተውህብ እትኽእል ጋንታ እያ ስለዚ ብዙሕ እዋን ወዚኦም ናይ ዲያስፖራ እንዲኦም ዓብዮም ገለገለ ዝብል መረዳእታ ኣሎ ዲያስፖራ ዕበ ኣብ ዓዲ ወርሒ ዕበ ኣብ ዝኾነ ቦታ ይዕበ እቲ ብሽም ኤርትራ ክሳብ ዝተመዝገበ ንኤርትራ ከስሚ ዝኽእል ተፃዋታይ ክሳብ ዝኾነ ወይ ንሃገር ከስሚ ዝኽእል ተፃዋታይ ክሳብ ዝኾነ ንሱ እዩ ዝስለፍ ማለት እዩ ስለዚ እቲ ኣፀዋውታ ናይ ትማሊ ኬንያ ዓቢሎም ነይሮም ብርግፅ ኬንያ ሓያል ጋንታ እያ ኣብቲ ኩዕሶ መሓዝን ናብቲ ጉያን በሊፆሞም ነይሮም ነዞም ናትና ጎል ኣይነፍዑን ናብ ጎል ምእታው ኣይነፍዑን ዕድል ገለ ዝበሃል ነገር የለን ኣይነፍዑን ስኮረርስ ኣይነበርዎን ተማዊቶም ኣብ መበል 86/87 ደቂቕ 2-3 ደቂቕ ምስተሮ ኮነቲ ፀወታ እዮም የትየምላ እምበር ኤርትራ ስዒራ ወፅያ ነይራ ብዝኾነ ሕጂ እውን ፅቡቅ ዝኾነ ተስፋታት ሒዛ ኣላ ሕጂ ተፃወቲ ናይ ኤርትራ እቲ ቀንዲ ዝሃሰየ ምንታይ እቲ ኣልቲቲድ ይበሃል ኣልቲቲድ ማለት ብራኸ ኣብ ፀወታ ክዕሶ ኣዝዩ ኣገዳሲ ባእታ እዩ ናይ ሮቢ ሕጂ ከባቢ 2,000 ሜትሮ እዩ ልዕሊ ፅፍሒ ባሕሪ እዞም ካብ ኤውሮጳ ካብ ኣውስትራልያ ዝኸዱ ዝበዝሑ ተፃወቲ ናይ ኤርትራ ከዓ ካብ ትሕቲ 500 ሜትሮ ልዕሊ ፅፍሒ ባሕሪ ዝብራኽ እዩ ካብ ኣዝዩ ለጣቕታ ዘለዎ ቦታታት ናይ ኤውሮጳ ዝኸዱ እዮም ስለዚ ኣብ ብራኽ ዝበለ ቦታ ክትከይድ ከለካ ብራኽ እናወሰኺ ከይድ ከሎ ኦክሲጅን ናብ ሓደ ስለዝኸይድ ኣብኡ እቲ ሕፅረት ናይ ኦክስጅን ኣጋጢሞዎም ከምቲ ዝድለ ኣይ ጎየ እዩ እዚ ንሕና ኣስመራ በራኽ ስለ ዝኾነት ኣብ 2300 ሜትሮ ስለ ትርከብ ከምኡም ኣድቫንቴጅ ወይ ከም ናይ ረብሓ ብልጫ ትጥቀመሉ ዝነበረት እያ ኣስመራ ብዙሕ ግዜ ኣብ ኣስመራ ኣብ ዝካየድ ግጥም ሃገራዊት ጋንታ ኤርትራ ንበዓል ናይጀርያን ካሜሩንን ከይተረፈ ትብድህን ንበዓል ግብፂ ከይተረፈ እያ ትብድህን ብክእለታ ጥራይ ዘይኮነ በቲ ናይ ኣልቲቱድ ተሓጊዛ ስለዚ እቲኹም ኣድቫንቴጅ ብዝግባእ ኢና ንጥቀመሉ ኣብ ኤርትራ ክካየድ ከሎ እቲ ውድድር ማለት እዩ በቶም ናይ ውሽጢ ሃገር ተፃወቶ ትፃወት ከለካ ሕጂ እዞም ካብ ደገ ዝኸዱ ግን ካብ ልጠቅ ዝበለ ቦታታት ስለ ዝኸዱ እዚ ናይ ናይሮቢ ብራኸ ዓቢስዎም እዩ ሕጂ ኣብዚ 2030 ኣፃር ደቡብ ኣፍሪቃ ዘካይድዎ ውድድር ካይሮ ታሕቲ እዩ ስለዚ ኣብዚ ቦታ እዚ ፅቡቅ ክፃወቱ ይኽእሉ እዮም ይብል ብርግፅ ደቡብ ኣፍሪቃ ሓያል ጋንታ እያ ትፅበዮም ዘላ ግን ብውሕዱ ኩዕሶ ረጊፆም ተረጋጊኦም ተወሃሂዶም ክፃወቱ ይኽእሉ እዮም
1: ፅቡቅ ናይ ምሕላፍ ተስፋታት ገለ ገና እዩ ዘለት ውድድር ግን ክትስዕር ኣለዋ ክትሓልፍ ምሽ
0: ኣብ ሕጂ እቲ ተሪር እንዲ ንክትሓልፍ ሕጂ ኣብዚ በቲ ባህሪ ናይቲ ኣብ መዳድባ ሎሚ ዋንጫ ኣፍሪቃ ሰለስተ ሃገራት እየን ዘእንግዳ ታንዛኒያ ኡጋንዳ ኬንያ ብሓባር ከእንግዶ እየን ሕጂ ከም ግቡእ እቲ ኣንጋዲት ሃገር ኣብ ዓዳ ይካየድ ስለ ዘሎ ኣብኡ ከላ ክትሓልፍ ነይረዋ ኣብዚ መፃረየ ውድድር ክትኣቱ ኣይነበራት የእትዮም መን ቅድሚ ሕጂ ተዛሪብናሉ ነርና ኣትየን ማለት እዩ ሕጂ ኬንያ ስዒባላ ኩላ ስዒረና ዋንጫ ኣፍሪቃ ክትህሉ እያ ኣብዚ ምፅዋታ ብዙሕ ዘገድስ ዘይኮነ እናኾነ ከሎ የእትዮማ ዕጫይ ዕጫይ ተባሂሉ እቲ ዕጫ ከዓ ኣብታ ተራር ዕጫ በፂሓትና ማለት እዩ ሕጂ ዕጫ ምስ ዕድል ክተተኣሳስሮ ትኽእል ኢኻ ኣብዚኣ ሕጂ ፅበብ ዝበለ ዕድል ሒዝና መፂና ማለት እዩ ኣክዲ ክልተ ከክልተ እንደ ዝሓልፋ ካብ ንስዎ ከም ጉጅለ ኣብዚኣ ግን ኬንያ ምሳኻ ስለ ዘላ ሕጂ እቲ ሓንቲ ኬንያ ኣለው ቀዳመይቲ ንድሕር ኬንያ ኮይና ኬንያ ንድሕር ቀዳመይቲ ኮይና ፀገም ይብልካ እንተ ደኣ ኬንያ ቀዳሚቲ ዘይኮነት ራብዒቲ ተወፅያ ግን ንስኻ ቀዳማይ ክትወፅእ ኣለካ ክትሓልፍ ኬንያ ስለ ትሓልፍ ንሳኻ ማለት እዩ ክክልተ ካብ ነስዎ ከም ጉጅለ ስለ ዝሓልፋ ትረዲኻንወሎ ድዩ ሰብ ኣብ ነስዎ ከም ጉጅለ 12 ጉጅለታት
1: ኣለዋ ኬንያ ሲ ተስዓር ክትሓልፍ እያ ላ ራብዓይቲ ውፃእ ክትሓልፍ እያ ሕጂ ካብተን ሰለስተ ከዓ ሓንቲ እያ ክትሓልፍ ማለት እዩ
0: በቃ ስለዚ ኣክንዲ ክልተ ጋንታታት ንኣብነት ሕጂ እዚ ኢትዮጵያ ዝፃወትሉ ዘለዉ ኢትዮጵያ ሱዳን ገለ ኣለዉ 4 ምሽ እዚአን ሕጂ ክልተ ጋንታታት ክሓልፋ እየን ካብኦም ሕጂ ዝያዳ ዕድል ኣለዎን ክሓልፋ ኤርትራ ግን እቲ ሓንቲ ኣንጋዲት ሃገር እያ ኣብኡ ከላ ትሓልፍ ኣላ ስለዚ ሓንቲ ሃገር እያ ትሓልፍ ካብዛ ኤርትራ ዘላታ
1: ሕጂ
0: እዚያታ ዕድል ዘላ ድያ ግን ንዕኡ እውን ክትቃለሶ ስለ ዘለካ ኤርትራ ክትስዕር ጥራ እዩ ዘዋፅአ ማለት እዩ ምስ ኬንያ ማዕረ ወፅያ ኣላ እንዶ ኣፍሪቃ ክትስዕሮም ክትክእል ኣለዋ ኣብ ግብፂ ንጊን እውን ክትስዕሮም ክትክእል ኣለዋ ማለት እዩ እንተደ ክትሓልፍ ኮይና ስለዚ ፅብብ ዝበለ ይኹን እምበር እቲ ዕድላት እውን ስለ ዘሎ ጌና ካብ ሕጂ ይጅምር ስለ ዘሎ እቲ ፀወታታት ክረአ ማለት እዩ ሕጂ ምስ ደቡብ ኣፍሪካ እያ ክትፃወት ዝመፅእ ድሕሪ 3 መዓልቲ እንትኮን ዘሎ ዕለት 30 ክፃወታ የሎም ዕለት 27 ኣለና መዓሲ ዝኮኑ ዘሎ ረቡዕ
1: ይመስለኒ
0: እወ ንረቡዕ ኣብ ግብፅን ካይሮ ክፃወታ እየን ኣብ ኤርትራ እየን ክፃወታ ነይርዎን ኣብ ኤርትራ ስታድዮም ኣስመራ ብቕዓት የብሉን ስለዝተባሃለ ማለት ኣብ ኣህጉራዊ ውድድር ስለዘይፀንሐት ኤርትራ እቲ ስታድዮም ብዕርያቶ ክትፀንሕ ኢልካ ይተሓስብ ኒካት ሕግታት ከዓ ሕጂ እዩ ዝያዳ ተሪሩ ቅድሚ ሕጂ ኣህጉራዊ ኣይኮነ ዶ ስታድዮም ኣስመራ ሲ ዋላ በዓል ላሳለ ከይተረፈ እዩ ኣብኡ ከም ኣህጉራዊ ውድድር ዘእንግድ ነይሩ ናይ ሎሚ ግን ናይ ፊፋን ናይ ካፍን ሕግታት ተሪሩ ዋላ ስታዲየም አስመራ አሁን ብቃት የብሉም
1: ተባይሉ
0: ተባይሉ አለው ማለት እዩ። ስለዚህ እዚ ውድድር እዚ ሓደ በትመፅእ ስለ ዘሎ ሕጅን ሕጅን ተጓይኻ ክፅገን ክዕረ ክገፍዕ ሕገለ ዝኽእል ነገር የለን። ስለዚ ግብፂ መሪፃ ኤርትራ ማለት እዩ ኣብ ግብፂ ክትፃወት እያ ብኩሉ ኩሉ ማለት እዩ። ደገፍቲ ብዙሓት ተዳልዮም ከም ዘለዉ ሓበሬታ ረኪበ ኣለኹ ኣነ እዚ ናይ ስፖርት እውን ስለ ዝፅሕፍ። ስለዚ ብዙሕ ደገፍቲ ይረኽቡ እቲ ናይ ኣቲትዩድ ጉዳይ ኣብ ግምት ኣትዩ እቲ ካልእ ካልእ ኩሉ ኩሉ ነገራት ንግብፂ መሪፃ ኤርትራ ማለት እዩ። ስለዚ ናይ ረብዑ ፀወታ ኣንፃር ደቡብ ኣፍሪካ እዩ። ደቡብ ኣፍሪካ ክንብል ከለና ቀላል ጋንታ ኣይኮነትን። ኣብ ዋንጫ ዓለም ኣብዛ ዓመት እዚ ዋንጫ ዓለም ተሳታፊት ዝነበረት እያ ተሳታፊት ኔራ ጥራይ ዘይኮነት ንደቡብ ኮርያ ከይተረፈት ሰዓረት ምስ ቸክ ሪፓብሊክ ሓደ ብሓደ ዝተፈላለየት ብሜክሲኮ ግን ተሳዒራ ምስክላ ዝተረፈት እያ። ስለዚ ደቡብ ኣፍሪቃ እያ ምሳና ክትገጥም ኣብቲ ውፅኢት እንድሕር ርኢኻየ ግን ኤርትራው ትሰንፍ ኣይኮነት እቶም ሒዛቶም ዘላ ተፃወቲ እዚ እውን እቶም ቀንዲ ሕጂ ፀዊዓቶም ዘላ ተፃወቲ ስለ ዘይመፁ እምበር ሕጂ ዳርጋ ሰሊጥዎ ኣሎ ናይ ቡንደስሊጋ ዝፃወት እዚ ናይ ቡንደስሊጋ ዝላዕለ ናይ ጀርመን ደረጃ ናይ ኩዕሶ እግሪ ማለት እዩ እሱ ክመፅእ እዩ ኦረዲ ሕራ ኢሉ ኣሎ። ኣብዚ ናይ ፅባሕ ፀወታ ዘይኮነስ ኣብቲ ድሕሪሩ ዝመፅእ ማለት እዩ ብውሕዱ ቅርብነቱ ኣርኢሉ ካልኦት እውን ኣለዉ ዓበይቲ ተወዳደርቲ ዝመፁ በዞም ሕጂ ዘለዉ እውን ንደቡብ ኣፍሪቃ ክትስዕራ ክትክእል ኣለዋ ማዕረ እውን ዘዋፅእ ኣይኮነን ክትስዕር ክትክእል ኣለዋ ናይ ምሕላፍ ተኽእሉ ኣድሕር ክዛይድ ኮይኑ ምክንያቱ ናይ መልሲ ግጥም ኣብ ደቡብ ኣፍሪቃ ስለ ዝህልዋ ደቡብ ኣፍሪቃ ኣብ ዓዳ ስለተቐንግዶ ነቲ ውድድር እቲ ናይ ደቡብ ኣፍሪቃ ፀወታ ክብርታ ይኽእል እዩ። ስለዚ እዚ ኣብ ግብፂ ተካይዶ ውድድር ኣብ ዓዳ ከምትዋዳደር ዘላ ኣተሓስቦ ዘላ ኣብ ግብፂ ተካይዶ ውድድር ስ ኩሉ ክትስዕር ኣለዋ ኤርትራ ማለት እዩ። ምክንያቱ ከም ኣብ ኣስመራ ትገጥም ዘላ ክትወስዶ ስለ ዘለካ ስለዚ እዛ ናይ ረቡዕ ፀወታ ክትእምተልና እያ ናይ ኤርትራ ናይ ምሕላፍ ተኽእሎታት ክትእምት እያ ብውሕዱ ተስዒራ ፅቡቅ ክትከይድ እያ። ካልእ እንታይ ኣድቫንቴጅ ኣለዋ ንኤርትራ ማለት እዩ ኬንያ ቀዳመይቲ ክትከውን ኤርትራ ዋላ ቀዳመይቲ ተደይኮነት ካልአይቲ ኮይና ተሓሊፋ እውን ኬንያ ንደቡብ ኣፍሪካ ክትስዕራ ሕጂ ንጊኒ ክትከይድ እያ ኬንያ ረቡዕ ምስ ጊኒ ኣለዋ ንጊኒ ክትስዕረን ክትክእል ኣለዋ ጊኒ ሽዑ ትድቅስ ማለት እያ ደቡብ ኣፍሪካ ስዒራት ኣላ ንጊኒ ሓደ ስዒራቶም ትማሊ ሕጂ ኬንያ ከዓ እንተደኣ ከይዳ ንጊኒ ስዒራቶም ጊኒ ዳርጋ ክትድቅስ እያ ሽዱሽተ ነጥ ክተጥፍያ ክትድቅስ እያ ማለት እዩ። ማለሲ ስጋኣታ ክጎድል እዩ ኤርትራን ደቡብ ኣፍሪካ ፅባሕተ ስዒራታ በቃ ከም ቀዳመይቲ ዘላ ክሕሰብ እዩ ኬንያ ስለ ዘላ ማለት እዩ። ስለዚ ኬንያ ንደቡብ ኣፍሪካ ከይዳ እውን ክትስዕሮም ተኽኢላ ኤርትራ ምስ ኬንያ ማዕረ ምውፃት ፅቡቅ እዩ ኣብመኸዓ ኣብ ሜዳ
1: ኣብ
0: ሜዳ ከይዳ ማዕረ ምውፃት ፅቡቅ እዩ። ምክንያቱ ኬንያ ኣብ ዓዳ ንጊኒ ክትስዕራ ትኽእል እያ ኣብ ዓዳ ከዓ ንደቡብ ኣፍሪካ ክትስዕሮም ስለ ትኽእል ማለት እዩ ምስ ትማሊ ዝረኣና እዮም ሓያ ጋንታ እያ እዋ
1: ሳሚ ምስቲ ግዜ ብዙሕ ከልዕል ስለደለኹ ነዚኣ ናይ ኩዕሶ መቸም ፅቡቅ እናተመነና ኣብዚኣ ክንዓፅዋ ብሽከታ እውን ኣሎ ብተዛማዲ ኣብ እንታካትብሎ ኣብ ካናዳ ሕጂ ገሊኦም ከይዶም ኣለዉ ገሊኦም ከዓ ቪዛ ተኸልኪሎም ተባሂሉ ሞ ስለምንታይ እዩ ማተሲ ፖለቲካዊ ድዩ እቲ ቪዛ ምኽላእ ንስፖርታውያን ሲ ፖለቲካዊ ውሳኔ ድዩ ዋላ ካልእ ጉድለታት እዩ
0: ሕጂ ፖለቲካዊ ውሳኔ ኣይኮነን። ካናዳ እቶም ተሪፎም ዘለዉ ብቪዛ ምክንያት ተሪፎም ዘለዉ ካብዞም ናይ ዓበይቲ እቶም ኣብ ወርል ቱር ዓለም ክኸሉ ዝውዕሉ ዓለም እናኸለሉ ክፃወቱ ዝነብሩ ናትናኤል ተስፋፅየንን ኣማንኤል ገብረ እግዚኣብሄርን እዮም ኣብ ወርል ቱር ዝሳተፉ እዮም أمانيال جبرز جابير ناي ليدل تريك تتصاوت أيو على دام أيو ليدل تريك مالت ليدل ناي جيرمن كوبانيا أيو تريكا ناي أمريكا ناي بشكل تا كوبانيا أيو جي ناي أمريكا ناي جيرمن كوبانيا تات زقومو غانتا أيو بزح جزي ناب كندا ناخدو ودا دوريوم بزح جزي ناب أمريكا ناخدو ودا دوريوم بزح جزي ناب مول عالم ناخدو ودا دوريوم ناي ورل تور ناي عالم توالا درتيم ناتنا التسبات ينون ناي ورل تور توالا دارا ينسون ناي سبين غانتا ياتا غانتو ناي موبي ستار تبال سلزي بوليتيكاوي زي مخوني مخنيات انتايو وطوم كاب ارتراس تبقص غلو بيزارة خيبامين
1: Okay.
0: اجي من هذا البوليتيكا وقت ولا تقوين تاعي تم كاب ارتراز موتو كله نيروا تو عبد الجزلو ها كاتو كله نيروا كاب ارتراجن تو ما حدر تريم تم كالوت كله متيو فيزا رخيو ما سلطان ديو ولا غازيتين هاي طرف متيو اتيلو كندا سلازي ناي ناتنا ايلن ناي ماني الدورز غابي هيرن ناي فيزا خنثات ديو ناي كال هو ناي فيزا ميلو ما زلو كاو اتوم زسمع هو نجر يلن بو حدو زود الدر يلون اب زود الدر حجي كافتم يا عبيت الساتفو لو معلتي بينيام غرما يالو هينوك مدو برهان الله كم اون مرهاو قدس قالو معناتي حمشت يا اخت الساتف نيروا ارتراح مشت تساتف بابو ناي شامبيون ناي عالم اتا انكوني افريكا هاجر يا حمشت تساتف حمشت سي تزلع علي تولا داري تا اتنا بزلع علي درجة بقعات اللون ببت بقعات اندي انتي تقوت عزو وهابا
1: نوا
0: اجيتا حمشت تعراد انت تسلفا كم بعد بلجيوم كم بعد جرمن كم بعد فرنسا كبع من هولندا تن عبيت الزبها لنا بعد الدمش اللي تعبيت الزبها له وقدام الزبها لين يرتفع معرين يتسرع معرة بوح وتن عصرت الزبها له عبيت الزبها له معرين تسرع حمش تقطع توهيب وانيرو وزي بعد الدمش اللي تحصل كده يسوي بيها حمز الله زرقي كفتن طب زلوا العالم يا بزخونه كزوم كل تتريفهم زلو أزيوم أقدستيهم إذن أيلو مود الدر بنيام قرما يزعوه تلو عينة تود الدر أيكونا تود الدر عقبتات زوزحون نبعالناتنا التسباتين زحجي تريف زلون أماني القبرز قابي هيرن هي نقم الورهان كعلو برهاو قدسوكا أقول قلت إن أنا بقى عقد سوسل زغيد زل حجي مالت إن بزح سل الصرح كده حجي حاجة جازي خوي حاجة جاز تراي خوي له طب كندي نايم عوات تقول له زنبورم جن هي نقوم لبرهان نحن هاي سباز كنا لما يلقوا رز قابير نيم سل زي تسمع قب هي نقوم لبرهان مالتي بينيام قلت حق زي خيد سل خسرح
1: أوكي
0: عندما يكون زي كنا سي كسرح وخيد زلون هي نقوم لبرهان صرحلي ويتحق زي مالتي سلازي بوزحيت بني عن نفسي تي حمشت توالا درتي كوتا بركابات راي عابي مخانقن كقلت إيدا اللي مالتي كمو تسيد قن بوزح تتبيه نقر يلن
1: عراي
0: عابي مخانقن يسي اي تبت مالتي
1: لا ترديكا ترديكا وحدات يوم كبرطعم خيلي مستم بزحات مسام حيرات يوم كاس قلنا عاوز قان منه من اي صبغة اب قداي بوليتيكا رو كناتو قدا ابزو بشكتا تو سخل تلدقا وسخل لاما
0: واد حان ما دسي ناي دكان سيت مالي تورا ديرا موناليزا زارا كالوات ون ناي تحت اسران سلستان ون بعل ودي افريم تورا ديرا عم كل شيء زحاشة قطع زلوا كاب أفريقيا زي تفتيت تركب هادر يا بعد الدم شغلة تصل هذه باور هاوس بلوا باور هاوس مالت رأس حيال مالت يا بحاتيرو رأس حيال من أفريقيا يرترى
1: نعم هو
0: عالم كأخف تتوالى دفتيها
1: እዚ ካብ ደመዝግቦ ነዊሕ እንዮም ነይሮም ናይ ብሓቂ እዮም ዶክሮ ኸ ጀጋን እዮም ንፉዓት እዮም ደስ እዩ ዝብለካ ብዝኾነ ናብ እገዳ ክንከይድ ንውሕ ኢሉ እዩ እገዳ ተላዒሉ ኣሎ ናይ ባንኪ እገዳ እውን ነይሩ ሕጂ ኣብዚ እንታይ ርእቶ ኣለካ ከመይ እዩ ሕጂ እገዳ ተላዒሉ ኤርትራ ካብዚ እንታይ ክትረብሕ ምስ ናይ ባንኪ ተሓሒዝካ ገለ ማለት እዩ
0: ሕጂ ኣነ እኳ ንስፖርት የተቐሪበ መፅአ ነረ ብዝኾነካብ
1: ረኩካ ኢለ እንድ ማለት
0: ደሓኒ ደሓን ፀገም የብሉን ሕጂ እዚ ናይ እገዳ ኣብ ልዕሊ ኤርትራ ተነቢሩ ፀኒሑ ሕጂ ኣሜሪካ ኣልዒላቶ ኣላ ሕጂ እቲ እገዳ ኣብ ወተሃደራዊ እገዳ እዩ ፀኒሑ ምስ ምእታዊ ኣፅዋር ምስ ምንቅስቃስ ናይ ኣዘዝቲ ሰራዊት ተኣሳሲሩ ዝረ ይፀኒሑ ሕጂኡ ከለካ ከም ምርኣዮ ከለካ ክትሪኦ ከለካ ከምዚ ቅልል ዝበለ እገዳ ክመስል ይኽእል እዩ እቲ እገዳ ግን እቲ ቀንዲ እንታይ እዩ እቲ ሽሙ እዩ እቲ ከቢድ ማለት እዩ ሕጂ እንድሕር ተኣጊድካ ብኣህጉራዊ ማሕበረሰብ ወይ ብኣሜሪካ ኣሜሪካ ቀላሲት ናይ ኣህጉራዊ ማሕበረሰብ ኣሜሪካ ዝዓበየ ሃገር ዝሓየለ ሃገር እዩ ብቁጠባ ብዕፅፍፃፍ ዳርጋ ቀዳመይቲ ካልይቲ ሳልሰይቲ ክንናይ ሩስያ ሲ ክንዲ ክንዲ 6-7 ዕፅፊ ቁጠባ ናይ ሩስያ እዩ ዘለዋ ኣሜሪካ ቀሊል ሃገር ኣይኮነን ዓብ ሃገር እዩ ስለዚ እቲ ናታ እገዳ ከተንብር ከላ ዝህልዋ ፅልዋ ከዓ ከቢድ እዩ ማለት እዩ ብውሕዱ ንኣብነት ከምዚ ኣብ ገዛውቲ ቀደም ቆልዑ ከለና ሲ ካቦ ገለ ዝበሃሉ ነይሮምና ዝእዙዝና ቅጫምፅ ገለምፅ ገለገለ ኢሎም ብዓመት ብክልተ ዓመት እዮም ዝዓቢና እቲ ካቦ እንድሕር ምስቲ ካልእ ተባኢሶ ቶም ካልኦት ኩሎ እዮም ዝበሃሱ ስኻ ንድሕር ካቦ ተባኢስካ ቶም ቆልዖቶም ካልኦት ኩሎ እዮም ዝበሃሱ ትፀሊሓ ተባእስዎ ከይበሎም ተባእስዎ ከይበሎም
1: ይፈርሕዎ
0: በቃ ይፈርሕዎ ይፈርሕዎ ሓፂሩ ሲ ባዕሎም ፀጉዑ ወስዱ ፀጉዕ ሓዚ ወስዱ ዝበሎም ገለብሎ ሃገራት ከምኡ እየን ናይ ሃገራት ዝምድናታት ከምኡ እየ ምስቲ ቀንዲ ወሳኒ ዝበሃል ክስታይ ንድሕር ኮይንካ ስትካልእ ኣይ በኣሰካኒ ግን ሕፅረ ሕፅረ ሕፅረ እብል ማለት እዩ እግሩ ሕጂ እዚ እገዳ እዚ ተላዒሉ ኣሎ እዚ እገዳ እዚ ተላዒሉ ምልዓል ኣይኮነ ትቐንዲ ኣብ መንጎ ኣሜሪካን ኤርትራን እቲ ናይ 80 ዓመት ወይ 90 ዓመት ኢላ ትገልፆ ኤርትራ ጉዳያት ኣብቂዕሎም ዝህዋን እዚ ብናተይ መረዳእታ ካብ ሕጂ ንንዮ ኣብ መንጎ ኣሜሪካን ኤርትራን ክህሉ ዝኽእል ሽግር የለን ካብ ሕጂ ንንኦ ሲ ኤርትራን ኣሜሪካን ከም መሻርክቲ እምበር ከም ራይቫል ወይ ከም ተፃረርቲ ሃገራት ኣይክጣ መታንየን ኦረዲ ተወዲዩ ዝብል መረዳእታ ኣለኒ ከምኡ ድማ እዩ ሕጂ እቲ እገዳ ምልዓል ከም መግለፂ ፖለቲካዊ ቁርብነት ፖለቲካል ጉድዊል ዝብሎ ብእንግሊሽ ከም መግለፂ ፖለቲካዊ ቁርብነት ናይ ኣሜሪካ ዝረአ እዩ ናይ ብሓቂ ኣነ ብወገነይ ምስ ኣሜሪካ ፅቡቅ ዝምድና ክህሉ ካብ ቀደም ዝምነ ዝነበርኩ እየ ምስ ኣሜሪካ ዝኾነ ይኹን ዘይምስምማዓት ክህልዎ ኤርትራ ይኹን ህዝቢ ኤርትራ ኣይደልን ኣነ ዓባይ ሃገር ሓያል ሃገር ስለ ዝኾነ ፀላዊት ሃገር ስለ ዝኾነት ምስኣ ምስምማዕ ፅቡቅ እዩ ስለዚ ኤርትራ ከም ሃገረይ መጠን ክሪኣ ከለኹ ሕጂ እቲ ዝነበረ ጉዳያት መን እዩ ተጋግዩ መን እዩ ገለ ብዘየገድስ ማለት እዩ ኤርትራ ምስ ኣሜሪካ ፅቡቅ ዝምድና ንምስራታ ዓብ ነገር እዩ ፅቡቅ ነገር እዩ ንመፃኢ ናይ ኤርትራ ስለዚ በዚ መንፅር እዚ ካብ ሎምን እንኦ ናይ ኣሜሪካ ጉዳይ ምስ ኤርትራ ነበረያ ነበረ ዝኾነ ኮይኑ ይስማዓኒ ማለት እዩ
1: ግረም ጉዳይ ስዊፍት ገለምታት ላዕሊ ሞ እንታይ እዚ ስዊፍት ዝበሃል
0: ما هو سويفت حجة هم يمسلكا سويفت حجة بانكي يكون لكو سويفت أسالاتي أسالات انتاي مالتي بانكتات أو عالم زلوها بانكتات زرخبا تي ترانزاكشن كقبرا كلوها تي قنزب كلوها وطا كلوها يبورت يكسبورت كقبرا كلوها هاقرات ناي بانكي من قصاص قنزب كقبرا كلوها بمجد سويفت ينز قبرا مالتي مخنيات نفسه وكام بانك نعملت نقدر بانك يرتران حروسيت كايو مصاب عالم زلوا بانكتات كلن دب حدا دبلوماسي أو ركبات ناي نقدر ركبات قبل رايك إلني زخان عند البنك مصاب جرمان دلهم سناي بعدم بوتنبرغ بانك سناي شبار كاسي سناي قل سناي قل مزنا زلوا معك بانكتات حجي جرمان زلوا مصن بس نفس وقت فهم كركب قبل رايك إلني حجي نزخول ناي بانك مربات ركباتن زوها هذا اللي سويفت زبالي سويفت بزن عبيتي في ناس ياو يعني انتقالاتنا يا أمريكا ببعا الورد البانك ببعا أهقراو معك انقنزب كمون ببلجم با أتم زن أكل زن محادر وان وان نتنعا آتاني تلازي زي قدا أمريكا مس أقدتان إيرترا إتي سويفت زبهال مس نقداو بانك إيرترا زنبورو زبدنا أقواليتو مالتي أي جي نقداو بانك إيرترا نتن كالوت بانكتان بغمي يير يركبن بزر أخبر من قدي أقولو بمن قدي بزخوانة بزخوانة يخون من قدي كرخبن سلزي أقولو سلزي كئن ناي من قزب من قصاص كابننا بننا بإيرترا كم تزد اللي كخيل عيش قدحان مالتي حيجي ببوليتيكا درجة خرر أخلو عاب يرترا قدات العيد اللو سويفت خا أوردي كابتا قدات العالة الله عاد حيزو تقول داي بوليتيكا ويسل زنبري تي صرحو جمير اللو صرحو جمير قبها الكل قرنتاي مسلكا تي بوليتيكاوي وساني اوريدي قوس دوغانو بزح طراطر وي زار باي كودن مخنياتو امريكا بز غبر تغدا تطويل سلاز نبره مالتي افت بغبرغ بغبري سنا اوفيس صراحه دي مالت دي ونا اوفيس صراحه جدول دحر شح ايرو تصدد كي تاغن كي تصدد تخلي حاجه كي كسرت تاخلي مالتي مخنياتو اتي سويفت زبحال كوبانيا ايو ناي مليونات قنزب اندي حركة سدل كيانكا قلطيف نات مليونات بو منصر زرخ باعتاوس لزلو قلطيف وصالت الكاي نشيح كلتا شحيلو قنت زنا بارا اوفيساتو دي ادخال ادي قلتا في لسكا يكخوف تغيل مالدي سلزي قال اوانات تتعبي خاقن اتي قنزب ترانزاكشن تناي ملاخ ديو وستاي ديو كسالت زغلي مالتي التي وتي ظلمتي عدوها بصرا رحا ناي تتكال بطويل كاختب بخلخا مالتي
1: راي طبع
0: ردت يا
1: بحكي انا ابو غني ردت يا
0: هو زي مالتي تي
1: نشح نقطه شحي لو شي خايف تفطر لي اواني مالتي تو
0: تي بوليتيكا وصارت لزخونه جبير لكن نقدر وصاب زخونه ناي بيزنس راح كصاب زخونه خا زياده خربحو زربحو قنزب من قصاص كقدر خلال له تبايو نتزنا بيرنا يو في صراحه خفتو مالتي
1: هو عبد الكل انا غيرني حدان بول كله تقندي جن معنا زك سنه حجي من قصص هي اروحت عندك نحر دليو بمليونات قصاص مالتي حجي او اون حرز حابر كاينه تناي سويفت سيستم
0: بقى بمليونات من قصاص الدحر جميل بدرجه من قصص بحصيرو تخاله كل جميل لا مالتي
1: بقى طبعا غرم
0: هو
1: نحن أطبق إن عند اللي قال قصاي كونه قال سامي نحر بهذه بدهاك خايت من الساعات اللي خام ساعات حايزة حتى كادر له جن أو إثيوبيا أو شت أو كينات خفيت له تمام على تاتو سب كاتلو له سخون كميت كاتلو مع خايم الكات نزي عليهم ممكن إرفع أو تزر لاموني زم إسرائيلن إماراتن كأني إثيوبيا زريم إرتقارم وأم زبل زرواتات قلة كنيو، propaganda ماتس ناي فيسبوك هاتن ناي يوتيوب هاتن يمالتين. ብመንግስቲ ዝሰማዕናዮ ነገር የለን። ኣብ ርእሲ ተወሳኺታ ከዓኒ ዘላታ ተወሳኺታ ከዓኒ ኣብ ናታንያሁ ኣብ ሕብራት መንግስታት ክዛረብ ከሎ እውን ኤርትራ ካብቶም ነቲ ኣዳራሽ ረጊፃ ድወፀት እያ። ሕጂ ጠፋእኹም ዝብል ዘረባታት ኣለዎ ሞኒ ምክንያት ኣለዋ እስራኤል ንኤርትራ ክትሃርማ?
0: እዎ ሕጂ ቅድም ኤርትራ ምስ ኢትዮጵያ ናይ ኩናት ኣዋጅ ምናልባት ዚ ናይ ኢትዮጵያ ሓለፍቲ ዓሰብ ክንሕዚና ቀይሕ ባሕሪ ክንሕዚና ዝብልዎ ከም ኣዋጅ እንተደይተወሲዱ ክሳብዛ ሰዓት እዚኣ ኤርትራን ኢትዮጵያ ንቡር ዲፕሎማስያዊ ዝምድና ኣለዎን ቀዳሚቲ ክንርዳእ ዘለና ኤምባሲ ከሎ ናይ ኤርትራ ብኢትዮጵያ ኣየር ናይ ኤርትራ እውን ናይ ኢትዮጵያ ነፈርቲ ክፉት እዩ። እቲ ዲፕሎማስያዊ ዝምድና ምናልባት ዝሕል ዝበለ ምንቅስቃስ ኣብቲ ምክያድ ከም ጎረባብቲ ሃገራት ኣይካየዳ ንኾና፣ ግን እቲ ሓፈሽኡ እቲ ዲፕሎማስያዊ ዝምድና ኣሎ። እቲ ኩናት ኣብ መንጎ ኤርትራን ኢትዮጵያን ዝነበረ ከዓ ብ2018 ኣብ ጅዳ ኣግሪመንት ደው ኢሉ እዩ። ሕጂ ዝመፅእ እንታይ እዩ? ኤርትራ ዶባታ ሒዛላ መሬታ ሒዛላ ምስ ኢትዮጵያ ዘዋግእ ምክንያት ዝኾነ ይኹን ምክንያት የብላ ብወገን ኤርትራ ማለት እዩ። እቲ ክዋጋእ ዝኽእልን ዘይክእልን ኢትዮጵያ እዩ። ዓሰብ ክሕዝ እየ ይብል ኣሎ፣ ባፀዋ ክሕዝ እየ ይብል ኣሎ። ባፀዋ ክሕዝ ዓሰብ ክሕዝ እንድሕር መፅኡ ኤርትራ ርእሰ ምክልኻል መሰል ስለ ዘለዋ ርእሰ ምክልኻል ተኸላኺላ ክትሃርሙ እያ። እንተደኣ ርእሰ ምክልኻል ንኤርትራ ዘይተንከፋ ኢትዮጵያ ግን ኣይትንክፎን እያ፣ ኣቲ ኣህጉራዊ ሕጊ እውን ስለ ዘሎ ማለት እዩ። ስለዚ ኤርትራ ንኢትዮጵያ ክሳብ ዘይተንከፈታ በዓላ ከይዳ ንኢትዮጵያ ክትወራ ክሳብ ዘይተበገሰት እዚ ናይ እስራኤል ድዩ ዋላ ናይ ኢማራት ዓረብ ድዩ ኣብ ልዕሊ ኤርትራ ዝኾነ ይኹን ናይ ስጉምቲ ናይ ሙሳድ ተኽእሎ ክህልዎን ኣይክእልን ማለት እዩ። ምናልባት ከም መሻ ከም ሽርካ ናይ ኢትዮጵያ ዝውሰዳ ዓይነት እየን ወይ ምስ ኢትዮጵያ ወጊነን ኣለዋ ኤማራት ዓረብ ምስ ኢትዮጵያ ከም ዝወገነት ኣብቲ በቲ ዲፕሎማሲ ሕጂ ዝዛረብ ዘለኹ ውሽጢ ዝስራሕ ካልእ እንዲ፣ ግን በቲ ዲፕሎማሲ ደረጃ ሕብራት ኤማራት ዓረብ ምስ ኢትዮጵያ ወጊና ከም ዘላ ገሊፃ፣ ኤርትራ ከዓ ኣብ ጎኒ ህዝቢ ትግራይ ከም ዘላ ከዓ ገሊፃ፣ ኣብ ጎኒ ናይ ዝኾነ ይኹን ህዝቢ ናይ ምዃን መሰል ኣለዋ። ዋላ እዚ ብፅምዶ መልክዕ ድዩ ብካልእ መልክዕ ድዩ ተገሊፁ ዝረአ ኤርትራ ምስ ትግራይ ምስ ካልኦት ከባቢታት ፅምዶ ጌራ ኣላ። እቲ ፅምዶ እቲ ናይ ምግባር መሰላ ሕሉ ይኸውን ንህዝቢ ዘርብሕ ክሳብ ዝኾነ ማለት እዩ። ናብ ኩናት ዘእቱ ነገራት ናብ ገለ ግን እንተዘይሃሪምካ ተተወሪርካ ክትሃርሞ ኢኻ፣ ተደይ ተወሪርካ ግን ንስኻ ዝኽይድ ምክንያት የብልካ ውሽጣዊ ጉዳይ ናይ ኢትዮጵያ ክውን ማለት እዩ። ከምኡ ስለ ዝኾነ እንተን ናይ ኢትዮጵያ ውሽጣዊ ጉዳያት ሓደ ኮኣሊሽን ወይ ልፍንታዊ ውድብ መስሪተን እቲ ፋኖ ዝመርሖ ማለት እዩ ወይ ኣቦ ወንበር ናይ ፋኖ ዝመርሖ ሸውዓተ ውድባት ኣንፃር ናይ መንግስቲ ኢትዮጵያ ዝዋጋ ዘለዋ ማለት እዩ። ምክንያቱ ውሽጣዊ ጉዳይ ኢትዮጵያ ስለ ዝኾነ ኤርትራ ሕጂ እንታይ እያ ትሕሉ? ከይትህርም ዓሰብ ከይትንከፋ፣ ባሕራ ከይትንከፋ፣ ሚሳይላት ከይሰዱላ፣ ገለ ከይሰዱላ፣ ግን ትሕሉ ማለት እዩ። ስለዚ እዚ ናይ እስራኤል ናይ ሕማራት ዓረብ ናብ ኤርትራ ከምዝትገብርያ ዝበሃል ነገር ብኣይ ወገን ስቂኢሉ መበገስ እዩ ዘይፍለጥ ትሕቲ 500ታዊት እዩ ተኽእሉ ብሓፂሮም እስራኤል ንኤርትራ ክትሃርም እንታይ ከክረብሓ? ኣራይ ሃሪመሲ እንታይ ክረብሓ? መንግስቲ ክቕይራ መንግስቲ ክትቅይራ ኣይትኽእልና። ሚሳይል ጌርካ ነፈርቲ ጌርካ መንግስቲ ክቕይራ ኣይክእልኒ ቅይራ ኣይትኽእልና። ኣጋር ሰራዊት እዩ ለውጢ ከምቲ ዝኽእል ኣብ ኩናት ኣጋር ሰራዊት እዩ ተወሳኒ መፈርቲ ኩናትን ሚሳኢላትን ድሮናትን ለውጢ ዘምፅእ ነይሩ ተዝኸውን ኢትዮጵያ መምፀአት ኣብ ትግራይ ትግራይ ሲ ብድሮንን ብነፈርትን ብገለን ጌራ ተዋጋዓቶ ብዘይ ኣጋር ሰራዊት ከየክተተት ማለት
1: እዩ
0: ወይ ከዓ እስራኤልን ኢራንን ተሰዓዓራ እስራኤልን ኢራንን ብመሬት ዝደወባ ነረ እተዝኾና ኮ ሓድአን ቀደም ሰዓረት ነራ ብደቀሰ ነሩ እቲ ዓለም ከዓ ብደቀሰ ነይሩ ኮ ሓድአን ምሰዓረት ምደቀስና ነርና ንሕና ሕጂ እቲ ፀገም ዘሎ ብመሬት ስለዘይዳወባ እዩ ብመሬት ስለዘይዳወባ ትሕሙቕ ሃገር የለን ካብ ክልትአን እዚኣይ ትሕሙቓ እዚኣይ ትሕሙቓ
1: በቃ ምትህራም ምትህሳይ ጥራሕ እምበረይ
0: ምሕማቅራሚ ኣጋር ሰራዊት እዩ ኣብ ኩናት ለውጢ ዘምፅእ እሱ እዩ ትቐንዲ ኮምባት ፎርስ ዝበሃል እምበር ካልእ ኣደይ ውሃብ ደገፍ እዩ ድሮን ድዩ ሚሳይል ድዩ ገለ ድዩ ገለ ሱ ውሃብ ደገፍ እዩ ዋጋ ከሎ ኢትዮጵያ ሕጂ ምስ ትግራይ ዋጋ ኣሎ እንታይ ለውጢ የምትትድሮ ኣብ ኣጋር እዩ ተመርኪሱ ዘሎ ክልቲኡ ኩናት ኣብ ኣጋር እዩ ተመርኪሱ ዘሎ ዋላ ኣብ ኣሕመድ ጎቦ እናለቐቕካ ጎቦ እና ገደፍካ ዝኽየድ ኩናት የለን ኢሉ ነይሩ ቅድሚ ሕጂ እሱ እዩ ግንቲ ኩናት እሱ እዩ ዋላ ዩክሬይንን ሩስያን እውን ኣጋር ሰራዊት እዩ ተቐንዲ ዝዋጋእ ዘለዋትን እዚ ናይ ሚሳይላትን ናይ ድሮንን ስለንሰምዖ እዩ እምበር ተቐንዲ ብኣጋር ሰራዊት እየን ኣብ ክስታይ ዘለዋ ብኣጋር ሰራዊት እያ ትምክት ዘላ ዩክሬይን ካ ማለት እዩ ብብዝሒ ክስታይ ስለዚ እዛ ናይ ኤማራትን እስራኤልን እንድዩ ዋላ ኣብ ኤርትራ ሲ ለውጢ ክነምፅ ኢና ኢሎም ሕሰቡ እሞ ብነፈርትን ብድሮናትን ብገለን ስ ለውጢ ክተምፅ ኣይትኽእል ከምኡ ከምፁ ስለዘይክእሉስ ኣይኣትውዎን ነቲ ጉዳይ ማለት እዩ ዋላ ተደለ እዩ
1: ናነ ፅቡቅ
0: ዋላ ተደለካ ሲ ኣይ ውፅኢት ስለዘይህልወካ ናብ ከምኡታት ሲ ኣይኣትውን ማለት እዩ ዋላ ኣህጉራዊ
1: ሕግምናልባት
0: ሰሞ ንበሎ ሞ
1: ብመገዲ ኢትዮጵያ ገይሮም እዚ ጀነራል ኣበባቡ ዝበሃል ትማሊ ርኦ ነረ ንሕና ሕጂ ኣብ ምክልኻል ኢና ዘለና መጥቃዕቲ ተጀሚርና ግን ደው ዘብለና የለን መወዳእታና ቀይሕ ባሕሪ ኢሉ ሕጂ
0: ቀይሕ ባሕሪ ምስ መፅ ተርክበሉ ኤርትራ ማለት እዩ ክተሓጋገዙ ኢትዮጵያ ተኩሳቶ ኢካ ክትብል ማለት እዩ ኤማራት ዓረባይ ኮንኢትዮጵያ ተኩሳቶ ኢካ ክትብል ምስ ኢትዮጵያ ክትዋጋ ኣለካ ማለት
1: እዩ
0: ምስ ኢትዮጵያ ምስ ተዋጋእ ምናልባት ናይ ምሕጋዝ ተራክህልዎ ምክእል ማለት እዩ
1: ሳሚ ነዊሕ ሒዘካ ካብ ስድራ ኣውደ ዓመት እዩ ርሑስ ቅንያት ኣውደ ዓመት ርሑስ በዓል መስቀል ኣብ መወዳእታ ካብዚ ኩሉ ዘለዓልናዮ ባህዝበለካ ልዒልካ ክዛረቡ ትደሊ ነገር እንተሎ ናባኸ
0: በቃ ርሑስ በዓል መስቀል ኩሉ ንህዝቢ ኤርትራ ኣብ ውሽጢ ሃገርን ኣብ ወፃእን ዘሎ ምነየሉ ከምኡውን ንኤርትራውያን ነበርቲ ሽቱትጋርት እውን ርሑስ በዓል ይብሎም ትማሊ ናይ ባሕቲ መስከረም ኣብዒሎም ፅቡቅ በዓል ሓሊፍሎም ክኸውን ተስፋ ይገብር ደጎል ይቀኒየለ ኣነ እውን
1: ግረም ፅቡቅ ካብ ዘከርከያ ዛ ናይ ትማሊ በዓል ዝነበረት ናይ ባሕቲ መስከረም እውን ኣይከድኩን ብዝኾነ ምክንያት ግን በቲ ድሰማዕኮ ፅቡቅ ሓሊፉ ኣብውን ተኣኪቦም ኩዕሶ ከም ዝረኣዩ ሆ ይብሉ ከምነበሩ ሰሚዐ ኣለኹ ፅቡቅ ሓሊፉ ሞኒ ደጊመ ይቀኒለይ ርሑስ ኣብ ዳመት ሳሚ ሕራይ ክብራት ሰማዕትና ሎሚ ምሳኩም ዘርፈልኩ ደጎል ፍሳየ በዚ ዝሓለፍኮ መደብ ዓጊብኩም ክትኾኑ ይትስፎ ብሩክ ሰንበት ርሑስ ኣብ ዳመት ካ ደጊመ